0: في
1: This is CJSW 90.9 FM, Calgary, Alberta. You are listening to the Voice of Ethiopia. አድማጮች እንደምንሰነበታችሁ የዛሬ የቅዳሜ ማለዳ ፕሮግራሙን ጀምረናል እስከ 9:00 አብረን እንዘልቃለን በተለይ ለኦርቶዶክስ ሃይማኖት ተከታዮች ትላንትና የተጀመረውን የፍልሰታ በዓል አስመልክቶ እንኳን አደረሳችሁ ማለት እንፈልጋለን ያንን አስመልክቶ ብሩክታዊት ነጋቱ የፍልሰታውን በጾም አስመልክታ መዝሙሯን ትቀጥላለች ያንን አስከትሎ የቢቢሲ ዓለም ዜና አለን ወደ መዝሙሩ

0: ቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዝግጅታችን በኬንያ ኢትዮጵያ አምባሳደር ከሆኑት ባጫደበሌ ጋር የተደረገ ቆይታ
1: ገዳዮቻችን ናቸው፣ ዘራፊዎቻችን ናቸው፣ ሴቶቻችን ደፋሪዎች ናቸው ብሎ ከከሰሷቸው ጋር ጽምዶ ፈጥሮ ወይም አንጃ ፈጥሮ የኢትዮጵያ መንግስት እንድጥላልን ብሎ እንደገና ለውጊያ ተደራጁ።
0: በሁለት የኢሃፓ አባላትና የፓርቲው ጠበቃ ጉዳይ ላይ ለፖሊስ ተጨማሪ 12 ቀን የምርመራ ጊዜ ስለመሰጠቱ፣
2: ፖሊስ ምርመራውን ጨርሶ ለነሐሴ 11 ጠዋት ላይ ይዞ እንዲቀርብ ማለት ቀጠሮ ሰጥቷል።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። በሽብር ወንጀል በተጠረጠሩት ሁለት የኢሃፓ ፖለቲከኞችና የፓርቲው ጠበቃ ጉዳይ ላይ ፍርድ ቤት ለፖሊስ ተጨማሪ የምርመራ ጊዜ ሰጠ። የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት ዛሬ አርብ ነሐሴ 1 በዋለው ችሎት በተጠርጣሪዎቹ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ፖለቲከኞች አበበ አካሉና ይስሐቅ ወልዳይ እንዲሁም ጠበቃ በራ ንጉስ ላይ ፖሊስ ምርመራውን እንዲያጠናቀቅ 12 ቀን መፍቀዱን ጠበቃቸው ሰለሞን ገጸኸኝ ለቢቢሲ ተናግረዋል።
2: እንግዲህ ዛሬ ቪዲዮ ሊንኮች ያደረጉት ንግግር የቪዲዮ ሊንክ እንዲያቀርብና ፖሊስ ከዛ ቪዲዮ ሊንክ ውስጥ ወይም በቀረብ የቀረበላቸውን የድምፅ ማስረጃ ሰምተው የተከሳሾቹ ንግግር የሽብር ኤለመንት አለ ወይስ የለም የሚለውን ለመወሰን ነበር። ያው እንግዲህ የሽብር ኤለመንት የለውም ከተባለ ተጠርጥረው የተያዙበት ጉዳይ የሽብር ወንጀል አይደለም ለማለት ነው እና ተጨማሪ ምርመራ ያስፈልገውም እና በዋስ ሊወጡ ይገባል የሚል ወይም ደግሞ የሽብር ኤለመንት አለው ንግግሩ ስለዚህ ተጨማሪ ሊሰጥ ይችላል የሚል እንትን ነበረ። እኛም የነበረን ሀሳብ ፍርድ ቤት የሚያዘውም ጭብጥ ያነበረ ያን በተመለከተ ዛሬ ፍርድ ቤቱ ጠዋት ቀርበን ነበረ። ሶስቱም ተጠርጣሪዎች ቀርበዋል። ፍርድ ቤቱም የፖሊስ ሊንኩን ቀርቦልን ሰምተነዋል ብሏል። እንደሰማነውም ለመነሻ የሚሆን ኤሌመንቶች አግኝተናል። ለመነሻ ትንሽም ብትሆን ለመነሻ ብትሆን አግኝተናል። ከሰማነው ድምፅ ላይ

0: ነገር አለ?
1: ከነሱ በኩል የተነሳ ነገር የለም። ከጠበቆች በኩል ግን አንድ ግልጽ ያልሆነልን እየጠየቅ ነው። እቺ በአንዳንድ ጉዳዮች ላይ ፖሊስ ባቀረባቸው በተመለከተ አለም የለም አንልም የተባለው የትኛውን ነው የሚል እንደው ዳውት ነበረብን እና በፐርሰናል ጠይቄ ነበረ። ፍርድ ቤቱም ሌሎች ከዛ ውጭ ከላይ የተጠቀሱ አና የተዘረዘሩ አደረጉ የተባሉ ነገሮችን በተመለከተ ነው ሲለን በማለቱ ያው ገባን። ከዛ ውጭ ፍርድ ቤቱ አቶ አበበ አካሉ በተመለከተ የስኳር በሽታና የደም ግፊት አለብኝ ብለው ባለፈው በማን በመለከቱት መሰረት ፖሊስ ተገቢውን ሕክምና እንዲያገኙ እንዲያደርግ በማለት ትዕዛዝ በመስጠት ቀጠሮ ለ11 ተቀጥሯል።
0: ስለዚህ እስከ 11 ያለውን የቀጣዮቹን ቀናት እዚያው ፌዴራል ፖሊስ ወንጀል ምርመራ ቢሮ ነው የሚቆዩት ማለት ነው?
1: አዎ። ጊዜ ቀጠሮ ስለሆነ እዚያው ፌዴራል ወንጀል ምርመራ ሜክሲኮ ከሚገኘው የፌዴራል ወንጀል ምርመራ ቢሮ የሚገኙ
0: በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ወቅታዊውን የኢትዮጵያና ቀጠናዊ ጉዳዮች በተመለከተ ከቢቢሲ ጋር ቆይታ አድርገዋል። የኢትዮጵያ አሁናዊ ሁኔታ ከህወሓት ጋር ያለው ውዝግብና ተያያዥ ጉዳዮች በቃለ መጠይቁ ተዳሰዋል። ጄኔራል ባጫ ከፋሲካው መንበሩ ጋር ካደረጉት ቆይታ ለእናንተ የመረጥነውን እንደሚከተለው እናቀርባለን።
2: በግልጽ የፕሪቶሪያ ስምምነት ፈርሷል ብለው አውጀው ጽምዶ የሚባል ፈጥረው ከዛ በኋላ የኢትዮጵያ መንግስትን አሁንም በጦርነት ገጥመን እናሸንፋለን ብለው ለዚህ ለጦርነቱ ዝግጅት ይመቸናል የሚለው የሻዕቢያን የአፈሳ እቅድ ወይም ደግሞ ህግ ወደ ትግራይ አምጥተው እሱን አበልጽጎ በሚገባ በትግራይ ላይ አውጀዋል። አዲስ ውጊያ ለመክፈት ዝግጅት እያደረጉ ነው። ግን ልዩነት አለው። ባለፈው ጊዜ ቲፒኤልኤፍ ራሱን ለመዋጋት የሚፈልግ የነበረው አሁን ግን ሪጅናል ሆኗል። ከሶማሌ እስከ ካርቱም ድረስ ነው ያለው።
3: ያኔ የፖለቲካዊ ውይይቱን ጀምሮ ተፈጥሮ የነበረውን የሰላም ተስፋ ማስቀጠል ያልተቻለበት ምክንያት ምንድነው?
2: የቲፒኤልኤፍ ሃርድኮር አለ። እነዚህ በምንም መልኩ ሰላምን አይፈልጉም። ሰላም ካለ እነዚህ ሰዎች ወደ ፍትህ ይቀርባሉ፣ ወደ ፍርድ ይቀርባሉ። እነሱ ፖለቲካውን ያደፈርሳሉ። ፖለቲካውን ሲያደፈርሱ በዚህ ፖለቲካ ውስጥ እነሱ ደህንነታቸው ይቀበራል። ለምሳሌ ልንገር፣ ዲዲአር አለ። በዲሞቢላይዜሽን የወጡ ሰዎች 10-15 ሺህ 20 ሺህ አይደርሱም። አንደኛ። ሁለተኛ ከባድ መሳሪያ ማስረከብ አለባቸው ተባለ፣ አላስረከቡም። ያስረከቡት የተበላሸ አንተም እኔም በቴሌቪዥን እንዳየ ነው ደብቀው። አሁን ታንኮችንና አየር መቃወሚያ እያወጡ እያሳዩ አይደለም? ስለዚህ ቲፒኤልኤፍ መሳሪያውንም አላስረከበም።
3: ያንን ግን አምባሳደር ሂደቱ ላይ አይ እነዚህ መሳሪያዎችም አሉ ብሎ መጠየቅ አይቻልም ነበር?
2: ሎክ መጠየቅ ብቻ አይደለም ማስገደድም ይቻል ነበር። ነገር ግን ምንድን ነው መሰለ፣ አለን ብሎ ያስረከቡትን መሳሪያ የአፍሪካ ህብረት የኦብዘርቬሽን ቲም አደራጅቶ በኬንያ ጄኔራል የሚመራ መድበዋል። እነሱ ባሉበት ነው ይሄ መሳሪያ የሚቀርበው። እነዚህ የደበቋቸው መሳሪያዎች እንዳሉ ይታወቃል። ነገር ግን ምንድን ነው ይሄንን በሂደት ስኬጁል ተቀምጦለት ነው እያስረከበ የሚወጣው። ስለዚህ ሁሉም ሰራዊት በዲዲአር ይወጣል ነው። ነገር ግን ቲፒኤልኤፍ ያንን በዲዲአር ይወጣል የሚለውን ነገር ከማድረግ ይልቅ በሂደት የማጭበርበር ተግባር ነው የተፈጠረው። ይሄ ኦብዘርቭ ሊያደርጉ የተመደቡትን በትክክለኛ ቦታ እየሄዱ ኦብዘርቭ እንዳያደርጉ ተደርጓል። የኢትዮጵያ መንግስት እኮ በፕሪቶሪያ ስምምነት መሰረት መያዝ ያለበትን ቦታ እኮ አልያዘም። ሞራልንም ለመጠበቅ ተብሎ ነው፣ ሌላ ነገር የለውም። እና ይሄ ወደ ሰላም እንመጣለን የሚል የኢትዮጵያ መንግስት ጽኑ እምነት ነው። ያንን ግን ቢትራ ያደረጉ ከዱትና ከሻዕቢያ ጋር ተስማሙ። ገዳዮቻችን ናቸው፣ ዘራፊዎቻችን ናቸው፣ ሴቶቻችን ደፋሪዎች ናቸው፣ አሰቃቂ በሆነ መንገድ ብሎ ከከሰሷቸው ጋር ጽምዶ ፈጥሮ ወይም ቅንጅት ፈጥሮ ወይም ቃንጃ ፈጥሮ የኢትዮጵያ መንግስት እንጥላለን ብሎ እንደገና ለውጊያ ተደራጁ።
3: በተለይ ሰሞኑን ህወሓት በትግራይ የተለያዩ ከተሞች ስብሰባዎችን ሲያደርግ ነበር። እርስዎ አሁን እነዚህ ኃይሎች ተጣመሩም አልተጣመሩም የኢትዮጵያ መንግስት ማሸነፍ የሚችሉበት አቅም የላቸውም እያሉ ነው። ህወሓት ደግሞ ከዚህ በተቃራኒ ነው እያለ ያለው። እንደውም ከፍተኛ የሚባሉት አመራሮቹ በግልጽ ወጥተው ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው እያሉ ነው።
2: የተለያዩ ስብሰባዎችን እያደረገ ነው ቲፒኤልኤፍ በትግራይ የተለያዩ ስብሰባዎችን ያደርጋል እያልከኝ ነው? አዋች ያለሁን በስብሰባ ምን ሰማ? ቲፒኤልኤፍ ምን የሚደግፍ ሀሳብ ሰማ?

0: ለእናንተ ለሽማግሌዎች የምናፈሰው ደም የለንም የምንከሰክሰው ማጥንት የለንም እኛ ጦርነት አንፈልግም ይበቃናል ካሁን በፊት የቆሰልነው ቁስላችን አልዳንም የነዚህን የተሰውት እናቶች እንባ አልደረቀም ውረዱ ሲባል ነው የሰማነው በስብሰባው በራሳቸው ስብሰባ አንድ ግን ተጨባጭ የሆነ ፋክት ልንገርህ ቲፒኤልኤፍ ሊጠይቅህና አሁን ነው ወይስ ደብረሲና በነበረበት ጊዜ ነው ጉልበት የነበረው ቲፒኤልኤፍ አሁን ያለውን ጉልበት ያኔ 270 ሺህ እንደተባለው 270 ሺህ ሊኖረው ይችላል አሁን እኮ 30 ሺህ የለው አሁን እኮ ህዝብ አይደግፈውም ህዝብ አይደግፈውም ነገር ግን የገንዘብ ምንጫቸው ግብጽ ነው
1: የግብጽ ስም በተደጋጋሚ ይነሳል ይሄን እንዴት ማረጋገጥ ይቻላል
0: እኔ ከቢቢሲ የዚህ አይነት ጥያቄ መጠየቄ በጣም ገርሞኛል ከእናንተ በላይ ኢንፎርሜሽን ያለው የለም ማንኛውም ኢንተርናሽናል ኮሚኒቲ የሚያምነው ነው
1: አሁን የአባይንም ጉዳይ የባህር በር ጉዳይንም ስላነሳ እስኪ ቀጠናዊነቱ እንዴት ነው የሚገለጸው
0: በፊትም የዚህ ቀጠና ማስተር ማይንድ ግብጽ ናት ይሄ ማንም ያውቃል ማንም ነው የሚያውቀው ስለዚህ ይሄ ቀጠናዊ ነው በሚባልበት ጊዜ ለምሳሌ የሆነ ጦርነቱ ከተነሳ እኮ ስደት ይኖራል ሁለተኛ ጦርነቱ እዛው አይቀርም በዚህ አካባቢ ያለ ጦርነት በእያንዳንዱ ጎረቤት ሀገሮች ላይ በልማቱም በቱሪዝሙም በሌሎች ነገሮች ላይ ኢንፍሉዌንስ ይኖረዋል ሶስተኛው እነዚህ አሁን ያሉት ሱዳን በራሱ ጦርነት ውስጥ ነው ያለው ልባርክ የሱዳን ጦርነት ውስጥ በራሱ ጦርነቱ ሳይጨርስ ሌላ ተጨማሪ ከኢትዮጵያ ጋር ያለ ጦርነት ቢመጣበት ጊዜ አውቶማቲካሊ የሱዳን መንግስት የሚባለው አሁን ከአርኤስኤፍ ጋር የሚዋጋው ይጠፋል ምክንያቱም ከኢትዮጵያ መንግስት ጋር ጦርነት ከከፈተ ኢትዮጵያ መንግስት ቱ ዘ ማክሲመም ያለውን አቅም ተጠቅሞ ባጭር ጊዜ መፍጨት ነው ምንድነው መጨረስ ነው የሚፈልገው ውጊያ ነው እንደባለፈው ጊዜ እያንዛዛ ከአንድ ቦታ ወደ ሌላ ቦታ አቅም እስክትገነባ ድረስ እያፈገፈግ የምትሄድበት አይነት ሁኔታ አሁን የለም ጀመርክ በአጭር ጊዜ ውስጥ ጨርሰ መሄድ ነው ቴክኖሎጂ ነው አሁን ያለው ምሽግ ጊዜ ምሽግ ለምሽግ የምትዋጋበት ወቅት አይደለም ኢምፓክቱ ይሄ ነው የኤርትራ መንግስትም ከዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስትም የሚባል አይኖርም ይሄን መታወቅ አለበት አሁን በዚህ ዘመን የሚፈጠር ጦርነት ደጀንና ግንባር የሚባል የለውም ሁሉም ግንባር ናቸው እኔ ግልጽ የሆነ ነገር ልንገር 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መቶ አይዙ ፋኖ ይሁን ኦላ አይመጡም በጭራሽ ምንናል አይመጡም ካፓሲቲ ሜላቸው መጥቶም የሚያደርጉት ነገር የለም ምን ያረጋል እስኪ ማንንም ይመጣው ዘመነ ካሴ ነው የሚመጣው ማንንም መጥቶ 4 ኪሎ ገብት ኑ 4 ኪሎ ክፍት ነው ብትላቸው አይመጡም መጥቶም ምን ሊያረጉ ስለዚህ ይሄ ይቅር በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድሮ ይስጣቸው መንግስት ገንዘብ ከሆነ የሚፈልጉት አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለኮ በምርጫው ይተውት ሰላም እናምጣ
2: አድማጮቻችን ሙሉውን ቃለ መጠይቅ በቢቢሲ የዩቲዩብ ገጽ ላይ ታገኛላችሁ። አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። በዲሞክራቲክ ሪፐብሊክ ኮንጎ በኢቦላ ቫይረስ የተያዙ ሰዎች ቁጥር 4053 ሲደርስ 1850 ሰዎች ደግሞ መሞታቸው ተረጋገጠ። በኮንጎ የተከሰተው ኢቦላ በፍጥነት በመዛመት በአለማችን ሁለተኛው ግዙፍ ወረርሽኝ ሆኖ ተመዝግቧል። የኢራን ፓርላማ አሜሪካና እስራኤል በሆርሙዝ ወሽመጥ እንዳይልፉ የሚከለክል ረቂቅ ህግ አቀረበ። ረቂቅ ህጉ አሜሪካና እስራኤልን ጨምሮ ቴህራን ጣባጫሪ ናቸው ስትል ከምትፈርጃቸው ሀገራት ጋር ግንኙነት ያላቸው መርከቦችን ማገድ እንደሚያካትት ታስኒም የዜና ወኪል ዘግቧል። ሳውዲ አረቢያ፣ ቱርክና ፓኪስታን አንዳቸው ላይ የሚፈጸም ጥቃትን የሚመክቱበት ወታደራዊ ስምምነት ተፈራረሙ። ስምምነቱ ይፋ የሆነው የሳውዲ አረቢያው አልጋውራሽ መሐመድ ቢን ሰልማን፣ የቱርኩ ፕሬዝዳንት ረሺብ ጣይብ ኤርዶዋንና የፓኪስታኑ ጠቅላይ ሚኒስትር ሼባዝ ሸሪፍ በሳውዲ አረቢያዋ መካ ከተማ ባካሄዱት ስብሰባ ላይ ነው። ሜታ የልጆችን ደህንነት ባለመጠበቅ 567 ሚሊዮን ዶላር እንዲቀጣ ተወሰነ። ፌስቡክ እና ኢንስታግራምን ጨምሮ በሌሎችም መተግበሪያዎችን ያካተተው ሜታ ተጨማሪ 567 ሚሊዮን ዶላር እንዲቀጣ ፍርድ ቤት የወሰነው ማህበራዊ ሚዲያው በልጆች ላይ የደቀነውን አደጋ በተመለከተ ማስጠንቀቂያ ባለመስጠቱ ነው። ከዚህ ቀደም ከተቀጣው ጋር ሲደመር በአጠቃላይ ቅጣቱ 942 ሚሊዮን ዶላር ይደርሳል። ዜናዎቹ እነዚህ ናቸው። ኤርትራ የ2026 የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ማህበራዊ ፎረም ሊቅ አመንበር ሆና መሾሟን ዩኤን ዋች አወገዘ። ዝርዝሩን ሙሉጌታ በላይ ያቀርባል።
3: ተቋሙ ሳኒዮን በአለም ላይ ካሉ እጅግ አፋኝ አምባገነናዊ ስርዓቶች አንዱን ሰብአዊ መብቶችን የማሳደግ ኃላፊነት ያለበትን አካል ኃላፊ ማድረግ አስነዋሪ ቀልድ ነው ሲል ትላንት ባወጣው መግለጫ አስታውቋል። በመግለጫው በከባድ የሰብአዊ መብት ጥሰቶች የሚከሰሱ ሰዎች ዋና አላማው ሰብአዊ መብቶችን መጠበቅና ማሳደግ የሆነን ተቋም እንዲመሩ እየተደረገ ነው ሲሉ የዩኤንዎች ዋና ዳይሬክተር ሂሌል ኑየር ገልጸዋል። በትግራይ ጦርነት ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ ክፍል አጎራባሽ አካባቢዎች ላይ ወረራ በማካሄድ በመድፈርና ንብረት በመዝረፍ ተሳትፏል በሚል ክስ አሜሪካ በኤርትራ ላይ ማዕቀብ እንደጣለችባት መግለጫው አስታውሷል። የኤርትራ መንግስት ዜጎቹን የብሔራዊ አገልግሎት እንዲሰጡ የሚያስገድድ፣ ተቃዋሚዎችንና ጋዜጠኞችን ያለ ፍርድ ለዓመታት የሚያስርና የሃይማኖት ጭቆና የሚያሳድር ነው ሲልም መግለጫው ላይ ሰፍሯል። ይህ የሰብአዊ መብቶች ምክር ቤት የራስን መመዘኛዎች በማክበር ረገድ የሚያሳየው ስር የሰደደ ውድቀት የቅርብ ጊዜ ማሳያ ነው ያሉት ዋና ዳይሬክተሩ ምክር ቤቱ በተደጋጋሚ የሰብአዊ መብት ጥሰት የሚፈጽሙ አካላት ተጽዕኖ የሚፈጥሩ ቦታዎችን እንዲይዙ ፈቅዷል ብለዋል። ኑየር ይህ ድርጊት የተባበሩት መንግስታት የሰብአዊ መብት አጠባበቅ ስርዓት አጠቃላይ ታማኒነት ይበልጥ ይሸረሽራል ሲሉም አክለዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ይህንን ሹመት ያለምንም መዘግየት በይፋ እንዲያወግዙ እንጠይቃለን ሲሉ ዋና ዳይሬክተሩም ጥሪ አቅርበዋል። በተለይም እንደ ፈረንሳይ፣ ዩናይትድ ኪንግደም፣ ኔዘርላንድ፣ ጣሊያን፣ ስፔን፣ ብራዚል፣ ጃፓንና ስዊዘርላንድ ያሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ሀገራት የኤርትራን ሊቀመንበርነት የሚቃወም አፋጣኝ የጋራ መግለጫ እንዲያወጡም እንጠይቃለን ብለዋል። እነዚህ መንግስታት ይህ ሹመት እንዲሻር መጠየቅና በኤርትራ አመራር ስር የሚካሄዱ ማንኛውንም ሂደቶች ህጋዊነት እንዳይሰጡ ማሳወቅ አለባቸው ሲሉም ዋና ዳይሬክተሩ ተናግረዋል።
2: ትራምፕ በወሊድ የሚገኝ ዜግነትን ለመገደብ ሁለት አዲስ ትእዛዞችን አስተላለፉ። ዝርዝሩን እነሆ።
4: ፕሬዚደንት ዶናልድ ትራምፕ ሁለት አዲስ ትእዛዞችን በማስተላለፍ በመወለድ የሚገኝ ዜግነትን ለመገደብ አሁንም ሙከራቸውን ቀጥለዋል። የአሜሪካ ጠቅላይ ፍርድ ቤት ዶናልድ ትራምፕ አሜሪካ በመወለድ የሚገኝ ዜግነትን ለማስቀረት ያደረጉትን ሙከራ ውድቅ ቢያደርግም ፕሬዚደንቱ ትናንት ሐሙስ ያስተላለፏቸው ትእዛዞች ከዚህ የሚቃረኑ ናቸው። ዶናልድ ትራምፕ ትላንት ከፈረሙበት ትእዛዝ አንዱ የአሜሪካ ዜጋ ያልሆኑ ሰዎች ልጆቻቸው ዜግነት እንዲያገኙ የሚያደርገውን አሰራር ትርጓሜውን የሚያሰፋ ነው። ሁለተኛው ትእዛዝ ነፍሰ ጡር ሴቶች ወደ አሜሪካ ለጉብኝት ሄደው እዚያው በመውለድ ልጆቻቸው ዜግነት የሚያገኙበትን አሰራር ይመለከታል። አሁን እያደረግኩ ያለሁት ከዓመታት በፊት መተግበር የነበረበት ነገር ነው ብለዋል ፊርማቸውን ሲያኖሩ ዶናልድ ትራምፕ። ሰነድ አልባ ስደተኞች በአሜሪካ የሚወልዷቸው ልጆች የአሜሪካ ዜግነት እንዳያገኙ ለማገድ ትራምፕ ያደረጉትን ጥረት ጠቅላይ ፍርድ ቤት ውድቅ ስላደረገባቸው ክፉኛ ተችተዋል፣ ተቆጥተዋል። አሜሪካ በመወለድ የአሜሪካ ዜግነት የሚያስገኘው ሕግ በአሜሪካ 150 ዓመታት ያስቆጠረ ሕግ ነው። ክፉ የሆኑ ጠላቶቻችን የውጭ አካላት የአሜሪካ ደግነትን በመበዝበዝ ዜግነት ለማግኘት መሞከራቸው ለማስቆም አስተዳደሬ ይሰራል አይሰንፍም ብለዋል ዶናልድ ትራምፕ። ያስተላለፏቸው ትእዛዞች አሜሪካዊ ካልሆኑ ወላጆች የሚወለዱ ልጆች ዜግነት የሚያገኙበትን አሰራር በተወሰነ መንገድ ይገድባል። ከወላጆች አንዳቸው የውጭ አገር የሽብር ቡድን አባል ከሆኑ፣ የውጭ መንግስት መስሪያ ቤት ሰራተኛ ከሆኑ፣ በማጭበርበር ዜግነት ለማግኘት ከሞከሩ፣ ወይም በአሜሪካ የሚኖሩት ያለ ፌዴራል መንግስት የዜግነት እውቅና ከሆነ ልጆቻቸው የአሜሪካ ዜግነት አያገኙም። በአሜሪካ መወለድ የሚያስገኘውን የዜግነት መብት ሩሲያና ቻይና እየበዘበዙት ነው ሲሉ ትራምፕ ከሰዋል። ነፍሰ ጡር ሴቶች ወደ አሜሪካ ለቱሪዝም በመጓዛቸው በመቶ ሺዎች የሚቆጠሩ ልጆች በአሜሪካ መወለዳቸውን ፕሬዝደንቱ ተናግረዋል። ነገር ግን ገለልተኛ የጥናት ተቋም የሆነው The Migration Policy Institute እንደሚለው በየአመቱ አሜሪካ ለቱሪዝም ሄደው ከሚወልዱ ነፍሰ ጡሮች የሚወለዱ ልጆች ከ22,000 እስከ 26,000 ብቻ ናቸው። የመንግስት አሃዝ እንደሚያሳየው ደግሞ በአውሮፓውያኑ በ2024 ብቻ የውጭ ሀገራት ዜጎች ከሆኑ እናቶች 9600 ልጆች ተወልደዋል። የሀገር ውስጥ ደህንነት አማካሪና የዋይት ሀውስ ምክትል ኃላፊ ደግሞ ብዙ የውጭ ሀገር ዜጎች ቱሪስት ነን ብለው ወደኛ ሀገር ይመጣሉ እነተኛ ዚህ የሚመጡበት ምክንያት ግን ልጅ ለመውለድና ዜግነት እንዲያገኙ ለማድረግ ነው። ከአገራችን ውጡና ልጆቻችሁን እዚያው ውለዱ ሲሉ አክለዋል። የአሜሪካ ህገ መንግስት 14ኛ አንቀጽ አሜሪካውስ መወለድ ዜግነትን እንደሚያስገኝ በማያሻማ ሁኔታ ይደነግጋል። በካሊፎርኒያ ዳቪስ ስኩል ኦፍ ሎ የሚሰሩት ፕሮፌሰር ጋብሪኤል ቺን ለቢቢሲ እንደገለጹት የትራምፕ ትዕዛዞች ጠንካራ ህገ መንግስታዊ ጥያቄዎችን ያስነሳሉ። ሰዎች ልጅ ለመውለድ በሚል ወደ አሜሪካ እንዳይገቡ ማድረግም እንደማይቻል ይናገራሉ ፕሮፌሰሩ። አንድ ልጅ አሜሪካ ከተወለደ በኋላ ፕሬዝዳንቱ ዜግነት መከልከል የሚችሉበት ስልጣን አለ ብዬ አላስብም ብለዋል ለቢቢሲ። የትራምፕ ውሳኔ በጠቅላይ ፍርድ ቤቱ ውሳኔ መቀልበሱንም አስታውሰዋል።
2: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁ እናመሰግናለን።